ደግ ዩኛ ምገም ትግም ኮኛ ፈረው ለኙ ምንባክር ሰይድ ጀሚል ማአለክ ሰይድ ጀሚል በሙባይ ንዮክ መንሶር ሙሰይድ ጀሚል ማአለክ መንሶር ሙሰይድ ጀሚል በቦል ገኙ ገኘክ ጀሚል ጀሚል ወልበሱኩ ጆክሙ ሼክ ሼክ ያሱ መሐመድ ለኮኙኝ

በርግራም ሲላ ብቻ ከልክ ያለ ይላል ሙሉ ሁሉ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ ከልኩ ጎላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልዓለሚን ሱተገውኒ

አሚን ወንደ ሃሊን ኢንተርናሽናል ሱሃሊ በእናት ላይ ነገር ጮ አንዲኩ ሃላኩ ኡም አንዲኩ ሃላኩ ዱኡም አንዲኩ ሃላኩ jodi o monane andi manan dun ko min badan ko golle de no jar moni anani manan dun no a hen hunde hum padum mo do jodi mo tawta gonde o yidde.